ብሮክ አድ ክላሲክ ዳውርከም ገሚ ባለኒ ሶልስቴከያ ሳታርስቴከ ፈንሳሃ ደሚትገ ሀርተካ ሚ ወረጃ ዙባቲ ኡንደጉ አዲ ዚነ ተሪራጉ ተከን ኤኩሌቬ ዳውሬ ሚ ኦፔራ ኡፋም ቪዳውሩ